ክቡር በዓል እዩ። በዚህ ጋጣም እዚ ንሁሎም ኣመንቲ ምስልምና ዒድ ሙባረክ ኩሉ ዓም ወዓንቱም ብኼር ክንብል ንፈቱ። ብዘይካዚ ለንቅነ ቅንያት መዓልቲ ናጽነት ኤርትራ ብምንባሩ ኣብ ውሽጥን ደገን ዝነብር ህዝብና ብኸብ ዝበለ ኩነታት ኣብ ምኽባር እዩ ተጸሚዱ እንዮ። ኣብ ኩሉ ኹርናዓት ሃገረ ካናዳ ዝነብር ህዝብና እውን ብጽቡቅ ኩነታት ከም ዘብዓሎ ዝተፈላለዩ ጸብጻባት ይሕብሩ። ደጊምና ኣብ ውሽጥን ደገን ንዝነብር ህዝብና እንቋዕ ንመበል 35 ዓመት ናጽነት ኤርትራ ብሰላም ኣብ ፀሓካ እናበልና እቲ ፍቕርና ብዘርእስታ ናይ ቃል ኣብ ተወልደ መድንን ሳባ ዓንደ ማርያም ጥዕምቲ ደርፊ መደብና ንፍልም ኣለና። ክሳብ መወዳእታ መደብና ድማ ምሳና ፍትሓብሩ ብኽብሪ ንዕድም።

ናሎ ንኹሎም ቅዱሳት ድማ ብልቢ እነመስግን እየቐኒልና ቀፂልና እምበኣር ካብቲ ሃናፂ ዝኾነ ርእቶታት ንገለ ክፋል ክነቕርበልኩም ኢና ክትከታተሉና ድማ ብኽብሪ ንዕድም። ኤሪዌቭ ኤፍኤም ሬድዮ ኣዝዩ ደስ ዘብል መደብ እዩ። ጽቡቕ ምጅማር ይግበረልኩም። ቅድሚ ሕጂ ላይቭ ክትሓልፍ እንከላ ተሓልፈና ነይራ። ሕጂ ግና ኤሪዌቭ ኤፍኤም ሬድዮ ናታ ዌብሳይት ስለ ዝኸፈተት ዋላ ናይ ቀጥታ መደብ እንተሓለፈና ኣብ ዌብሳይት ኣቲና ክንከታተላ ስለ ንኽእል ጽቡቕ ምምሕያሽ እዩ። ኣብ ቀጻሊ ድማ ኤሪዌቭ ኤፍኤም ሬድዮ ካብዚ ብዝበለጸ መልክዑ ክትቀርበልና ዘለኒ እምነት ልዑል እዩ። ክብሪ ወሰን በረኸት መንግስቲ ኣብ ካብ ሃገረ እንግሊዝ። ስለቲ ሃናፂ ርእቶኻ ነመስግነካ ክቡር ሓው ክብረ ወሰን በረኸት መንግስቲ ኣብ። ኣብ ቀጻሊ እውን ተሳትፎኻ ኣይፈለየና። ናብ ኣዳለውቲ ኤሪዌቭ ኤፍኤም ሬድዮ ፈለማ ሰላምታይ ይብጻሕኩም። ብምቕጻል ወትሩ ሰንበት ድሕሪ ቐትሪ ካብ ካናዳ እትፍንዎ መደብ ይከታተሎ እየ። ናይ ብሓቂ ደስ ዘብል መደብ እሞ ቀጽልሉ። ኣብ ዝሓለፈ 24 ግንቦት 2026 ሙሉእ ሸፈነ ሰዓት ብዛዕባ ናጽነት ኤርትራ ብምግባርኩም ድማ ብልቢ ከመስግነኩም እፈቱ። ኣብ መደብኩም ዝፈነኹሞ መብዛሕትኡ ደርፍታት ኣብ እዋን ናጽነት ኤርትራ ካብ ዝድረፋ ዝነበራ ደርፍታት ብምንባረን ድሕሪት ተመሊሰ ብዙሕ ነገር ክዝክር ስለ ዝገበርኩምኒ ሓጎሰይ ወሰን ኣይነበሮን። ስለዚ ካብ ልበይ ዝነቐለ ምስጋናይ ይብጻሕኩም። ናይ ተስፋልደት ብርጌድ ወይኖ እትብል ደርፊ ድማ ፍሉይ ዝኽሪ ስለ ዘለኒ ግዜ እንተረኺብኩም ክተቕርቡለይ ብትሕትና ይሓትት። ጓል ሃይለኤ ካብ ዋሽንግተን ዲሲ። ስለቲ ሃናፂ ርእቶኺ ነመስግነኪ ክብርቲ ሓብትና ጓል ሃይለ። ኣብ ቀጻሊ እውን ተሳትፎኺ ኣይፈለየና። ዝኸበርኪ ጓል ሃይለ ከምቲ ናትኪ ንሕና እውን ብወገና ኣብዛ ደርፊ ፍሉይ ዝኾነ ዝኽሪ ስለ ዘለና ምርጫኺ ምርጫ ናይ እሞ እንሆ ተዘክሮታትኪን ተዘክሮታትናን ብሓባር ኮይንና ንሕድስ። ካልኦት ተመሳሳሊ ተዘክሮታት ዘለኩም ሰማዕትና እውን ነዛ ወይኑ እትብል ጥዕምቲ ደርፊ ናይ ተስፋለት ብርጌድ ከተስተማቕሩ ብኽብሪ ንዕድም።

ክቡራትን ክቡራንን ሰማዕትና መደብና ሕጂውን ቀጻሊ እዩ ዝቕፅል መደብ ኣገዳሲ ሓበሬታ ክህልወና እዩ ንሱ ኸዓ ናብ ካናዳ ንዝመፁ ገያሾ ዝምልከት ኮይኑ ሓደ ግዱስ ሓውና ኣብ ከተማ ቶሮንቶ ኣብ ፒርሰን ኤርፖርት ዝሰርሕ ዝሓበሮ ሓበሬታ ኣገዳስን እዋናውን ኮይኑ ስለ ዝረኸብናዮ ብኸምዚ ዝስዕብ ክነቕርበልኩም ኢና ብፅሞና ክትከታተሉና ድማ ብኽብሪ ንዕድም ኣገዳሲ ሓበሬታ ናብ ሃገረ ካናዳ ዝመፁ ገያሾ ሓደ ኣብዚ እዋን ኣገዳሲ ኮይኑ ዘሎ ጉዳይ ናይ ሕብረተሰብና ይኹን ናይ ስድራና ኣብ ካናዳ ኤርፖርት ዘጋጥሞም ዘሎ እዋናውን ኣገዳሲን ዛዕባ እዩ ንሱ ድማ ብፍላይ ስድራና ካብ ዓዲ ክመፁ ከለዉ ኣብ ኤርፖርት ፀገም ከጋጥሞም ይረአ ኣሎ እተን ዝረኣያ ፀገማት ድማ ብኸምዚ ስዕብ ብዝርዝር ንገልጾ ኣዳማይ ስድራና ናብ ካናዳ ክመፁውን ከለዉ ውፅኢት ስጋን ፀባን ፍርያት ማለት ቋንጣ ጠስሚ ዝኣመሰሉ ነገራት ካብ ዓዲ ሒዞም ይመፁ ኣለዉ ኣብ ኤርፖርት ምስ በፅሑ ድማ ኣብ ሳንጣኻ ይኹን ኣብ ኢድካ እንታይ እንታይ ዓይነት ንብረት ከም ዝሓዝካ ዝሓትት ናይ ቅጥዒ ፎርም ኣሎ ዘምፃኽዎ ንብረት እዝን እዝን እዩ እንተኢሎም እቲ ክሓልፍ ዝግብኦ ብምሕላፍ እቲ ዘይግብኦ ድማ ነቲ ዘምፅዎ ንብረት ንዝምልከቶ ኣካል ኣረኪቦም ብሰላም ካብ ኤርፖርት ይወፁ እንተኾነ ግና ሙሉእ ስሞም ኣብ መዝገብ ይሰፍር እዩ ውፅኢት ስጋን ፀባን ዝኾነ ፍርያት ፈፂመ ዝተማላእኽዎ የብለይን እንተኢሎምን ፈተሽቲ ኣካላት ብዝተፈላለየ ዓይነት ሜላ ተጠቒሞም ብምፍታሽ ኣብ ሳንጦም ምስ ዝረኽብሎም ድማ ፈለማ ኣቐዲሞም ነቲ ቅኑዕ ዝኾነ ሓበሬታ ብዘይምሃቦም ክሳብ 9300 ናይ ካናዳ ዶላር ዝበፅዕ መቅፃዕቲ ክብየንሎም ይኽእል እቶም ናይ ቋንቋ ሕፅረት ዘለዎም ገየሽቲ ድማ ብፍላይ ትራንዚት ናብ ካልእ ከተማታት ሃገረ ካናዳ ምስ ዝህልዎም ከልበትበት ክብሉን ነፋሪት ገዲፋቶም ስለ እትኸይድ ኣብ ዘይተደለየ ፀገማት ክኣትዉ ይረኣዩ ኣለዉ ስለዚ ውፅኢት ፀባን ስጋን ዝኾነ ፍርያት ክንማላእ ምስ እንደሊ እንተኽኢልና በቶም ሕጋዊ ፍቓድ ናብ ካናዳ ናይ ምምፃእ ዘለዎም ትካላት ጌርና ክነምፅኦ እንተዘይኮነ ግና ስድራና ኣብ ዘይተደለየ ፀገም እንተዘይእተናዮም ይዓይሽ ካልኣይ ልዕሊ 3 ወርሒ ንዝፀንሑ ዝኾነ ዓይነት ቪዛ ናይ ነዊሕ ይኹን ሓፂር ይሃልዎም ናይ ግድን እቲ ዝገበርናሎም ናይ ኢንሹራንስ ወረቐት ምስቶም ገሽቲ ክማልእዎ ከም ዘለዎም ክነዘኻኽሮም ይግባእ ብሰንኪ እዚ እውን ገለገለ ፀገማት ክረአ ጀሚሩኣሎ ሳልሳይ እቶም ከም ስደተኛታት ኮንኩም ተኣቱ ማለት ብፒኣር ይኹን ብካልእ ዓይነት ቪዛ እቲ ትማልእዎ መጠን ገንዘብ ልዕሊ 10,000 ናይ ካናዳ ዶላር ምዝኸውን ኣብ ኤርፖርት ክትሕብሩ ዘገድደኩም ሕጊ ኣሎ ገለ ገየሽቲ ኣሕዋትና ብዙሕ መጠን ገንዘብ ሒዞም ይመፁ እሞ ዋላ ሓቢሮም እንከለዉ እቲ ገንዘብ ካበይ ኣምፂኻዮ ብኸመይ ከ ኣምፂኻዮ እንታይ ከትሰርሕ ነርካ ብዝብል ሕቶታት ነቲ ዝተማልእዎ መጠን ገንዘብ ከግድፍዎም ይረአ ገሊኦም ሱቕ ኢሎም ይኸዱ ኣለዉ ሱቕ ኢልካ ምኻድ ግን ፍታሕ ኣየምፅእን እዩ ስለዚ ካናዳ ዓዲ ሕጊ ምዃኑ ፈሪጥኩም ሱቕ ኢልኩም ኣይትውፅኡ ናይ ይግባይ መሰል ስለ ዘለኩም ይግባይ ብምባል ገንዘብኩም ክትረኽቡ ትኽእሉ ኢኹም እቲ ኣገባብ ድማ ካብቲ እትነብርሉ ዝነበርኩም ሃገር ብሕጋዊ ካብ ባንክ ኣውፂኹሞ ብኤርፖርትን ብሕጋዊ ዘውፃኹሞ ስለ ዝኾነ ብይግባይ ገንዘብኩም ዘይትረኽብሉ ኣብነት የለን ስለዚ ኣብ ክንዲ ሱቕ ኢልካ ገንዘብካ ገዲፍካሎ ምውፃእ ከመይ ኣቢለ ይግባይ ይብል ኢልኩም ነቶም ገንዘብኩም ዝወሰድዎ ናይ ኢሚግሬሽን ኣባላት ክትሓትውዎም መሰል ከም ዘለኩም ክትፈልጡ ኣለኩም ወይ እውን ናብ ናይ ሕጊ ክኢላታት ብምኻድ ይግባይ ክትብሉ የዘኻኽረኩም ግዱስ ሓውኹም ካብ ፒርሰን ኤርፖርት ቶሮንቶ ካናዳ ክቡር ግዱስ ሓውና የቐኒልና ስለቲ ኣገዳሲ ሓበሬታኻ ዝኸበርኩም ሰማዕትና እዚ ኣቐዲምና ክንሰምዖ ዝፀናሕና ኣገዳሲ ሓበሬታ እቶም ዝሰማዕኩሞ ነቶም ዘይሰምዑን ብሕጂ ናብ ሃገረ ካናዳ ክገሹ ንዝሓስቡ ክፋል ሕብረተሰብና ክንሕብርን ደረጃ ንቕሓትና ክነበርኽ በዚ ኣጋጣሚ እዚ ኤሪዌቭ ኤፍኤም ሬድዮ ደጊማ ተዘኻኽር
እንባርከስ ክቡራትን ክቡራንን ሰማዕትና ቴሌፎን ብምድዋል ኢሜይል ብምስዳድ ኣብ ዋትሳፕ ይኹን ኣብ ኤርዌቭ ኤፍኤም ሬድዮ ዌብሳይት ርእይቶ ብምሃብ ተተባብዑና ንዘለኹም ቅዱሳት ሰማዕትና ብልብ ነመስግን ብምቕፃል ደርፍታት ቀደም እነስተማቕረሉ መደብ እዩ ዝኸውን ንሎሚ መሪፅናዮ ዘለና ደርፊ እምባር ሰብ ምዃነይን እትብል ደርፊ ናይ ገዲም ድምፃዊ ተወልደረዳ ኸውን ክተስተማቕርዋ ድማ ብኽብር ንዕድም

ዝኸበርኩም ሰማዕትና መደብና ሕጂ እውን ቐጻሊ እዩ። ዝቕፅል መደብ ብዛዕባ ጽልእን ቅርሕንትን ግዜ የብለይን ኣብ ትሕቲ ዝብል ኣርስቲ ዝተዳለወ ጽሑፍ ይኸውን። ብኸምዚ ዝስዕብ ድማ እነቕርቦ። ሓደ እዋን ሓደ ዋና ትካል ንፉዓት እሙናትን ንስራሕ ውፍያት ዝኾኑ ሰራሕተኛታት ክቖፅር ይደሊ እሞ ነቶም ክቖፅሮም ዝደለየ ሰባት ኣብ ኣዳራሽ ኣኪቡ ከክልተ ሕቶታት ሃቦም። እቲ ንኽምልሱ ኢሉ ዝሃቦም ግዜ ድማ ሓደ ሰዓት ጥራይ ነይሩ። ተን ሕቶታት ድማ ብኸምዚ ስዕብ ኣረበሎም። ኣዳመይቲ ብዛዕባ ፍቕርን ሰላምን ፀሓፍ ዝተዋሃበካ ግዜ ድማ 30 ደቓይቕ ዝብል እዩ። ካልአይቲ ሕቶ ብዛዕባ ጽልእን ቅርሕንትን ፀሓፍ ዝተዋሃበካ ግዜ 30 ደቓይቕ ዝብል እዩ ነይሩ። ሓደ ካብቶም ክወዳደሩ ዝቐረበ ሰራሕተኛ ድማ ብዛዕባ ፍቕርን ሰላምን ኣብ ዝብል ኣርእስቲ ጥራይ ኣተኪሩ እናፀሓፈን ከሎ እቲ ዝተመደበሉ ሰዓት ኣኺሉ ደወል ተደወለ። እቲ በሊሕ ሰራሕተኛ ነቲ ካልኣይ ዝቐረበ ሕቶ ከም ዘይመለሰ ተረዲኡ ንጽልእን ቅርሕንትን ግዜ የብለይን ዝብል ሓጻር ምሉእ ሓሳብ ጥራይ ጽሒፉ ኣረኪቡ ወፀ። ኣብ መወዳእታ ድማ ካብቶም ኩሎም መወዳድርቱ ዕውት ኮይኑ ክቝፅር ክኢሉ ናይ ብሓቂ ጽቡቕ መልሲ መሊሱ፣ ጽቡቕ ዝኾነ ውሳነ ድማ ረኺቡ። ካብዚ ጽሑፍ ጽቡቕ ዝኾነ ትምህርቲ ቀሲምና ክንከውን ተስፋ ንገብር። ዝኾነ ኾይኑ ንሕና ኣብ መዓልታዊ ህይወትና ንጊዜና ኣብ ምንታይ ኩነታት ንጥቀመሉ ኣሎና? ኣብ ፍቕርን ሰላምን ዶ ወይሲ ኣብ ጽልእን ቅርሕንትን? ነብስና ንፈትሽ። ካብ ፍቕርን ሰላምን ዝርከብ መኽሰብ እምበረ መጠን እዩ። ካብ ጽልእን ቅርሕንትን ዝርከብ ክሳራውን ብተመሳሳሊ ብዙሕ ምዃኑ ክንፈልጥ ይግባእ። ክቡራንን ክቡራትን ሰማዕትና መደብና ሕጂ እውን ቐጻሊ እዩ። ዝቕፅል መደብና ደርፍታት ካብ ብሄራትና ዝብል ኮይኑ እዚ መደብ ደርፍታት ካብ ናይ ብሄራት ኤርትራ እነስተማቕረሉ መደብ እዩ። ንሎሚ እምበኣር ኣብ ብሄረ ብዳዌት ብፍሉይ ድምፁ ውቅዒት ክራሩን ዓሚቕ ኣፍልጦን ዝልለ ናይ ገዲም ድምፃዊ መሓመድ ድሩፍ ወዲ ድሩፍ ኤሪትርያን እትብል ጥዕምቲ ደርፊ ክተስተማቕሩ ብኽብሪ ንዕድመኩም።

ዝኸበርኩም ሰማዕትና እዚ ትከታተልዎ ዘለኹም መደብ ኤሪ ዌቭ ኤፍኤም ሬድዮ ኣብ መስመር ሲኬኤምኤስ 102.7 ካብ ሃገረ ካናዳ ካብ ኦንታርዮ ናብ መላእ ዓለም ዝፍኖ መሃሪ ኣዘናጋዒ ከምኡውን ኣብ ካናዳ ንዝነብር ሕብረተሰብና ዝጠቅም እዋናውን ሓቀኛ ዝኾነ ሓበሬታ ዘስንኽ ሰሙናዊ መደብ እዩ። መደብና ሕጂ እውን ቀጻሊ እዩ። ብምቕጻል ሕጂ እውን ኣገዳሲ ዝኾነ ሓበሬታ ክህልወና እዩ። ከም ዝፍለጥ መንግስቲ ካናዳ ብሰሉስ 26 ግንቦት 2026 ብሰንኪ ኣብዚ ሕጂ እዋን ዘስፋሕፍሕ ዘሎ ሕማም ኢቦላ ኣመልኪቱ ካብዘን ዝስዕባ ሃገራት ማለት ካብ ዩጋንዳ፣ ደቡብ ሱዳን፣ ዴሞክራቲክ ሪፐብሊክ ኮንጎ ንዝመፁ በፃሕቲ ኣመልኪቱ ኣገዳሲ ዝኾነ እዋናዊ ሓበሬታ ዘርጊሑ ኣሎ። ንሕናውን ኣገዳስነት ናይዚ ሓበሬታ ኣብ ግምት ብምእታውን ንሕብረተሰብና ክጠቅም ይኽእል እዩ ብምባል ኣካል ናይቲ መደብና ጌርና ኣለና። ብከምዚ ዝስዕብ ክነቕርቦ ኢና። ብፅሞና ክትከታተሉና ድማ ብክብሪ ንዕድም። ኣገዳሲ ሓበሬታ ካብ መንግስቲ ካናዳ ኣዳማይ፣ ካብ ዩጋንዳ፣ ደቡብ ሱዳን፣ ዲሞክራቲክ ሪፐብሊክ ኮንጎ ሃገራት ስደተኛታት ይኹኑ በፃሕቲ መእተዊ ቪዛ ናብ ሃገረ ካናዳ ተዋሂብዎም ክንሱ ንኽመፁ ኣብ ምቅራብ ንዝርከቡ ዘለዉ ኣብዚ ሕጂ እዋን ናብ ካናዳ ክኣትዉ ኣይክእሉን እዮም። እዚ ከዓ ንሰለስተ ወርሒ ማለት ክሳብ 29 ነሓሰ 2026 ዓመተ ምህረት ኣብቲ ዘለዎ ሃገር ክፀንሑ እዮም። ካልኣይ ጉዳይ ቶም ኣብ ፕሮሰስ ዝርከቡ ሰባት ንግዚኡ ውሳነ ኣብ ምሃብ ደው ኢሉ ከም ዘሎ ክፈልጡ ይግባእ። ሳልሳይ ካብዘን ኣብ ላዕሊ ዝተጠቂሰን ዘለዋ ሃገራት ዝመፁ ዜጋታት ካናዳ ኣብ ዝደለይዎ ግዜ ክመፁ ይኽእሉ እዮም። እንተኾነ ግን ኣብ ካናዳ ዝኣትውሉ መዓልቲ ምልክታት ናይ ኢቦላ ሕማም እንተለዎም ብቐጥታ ናብ ሕክምናን መርመራን ይኸዱ። ዝኾነ ዓይነት ምልክታት እንተ ደኣ ዘይብሎም ግና ኣብ ገዝኦም ን21 መዓልትታት ክውሸቡ ምዃኖም ክፈልጡ ይግባእ። ኣብ ገዝኦም እኹል ናይ መወሸቢ ክፍሊ ምስ ዘይህልዎም ድማ ናብቲ ዝተመደብዎ ቦታ ሕክምና ኸይዶም ክውሸቡ እዮም። ጥዕናን ድሕነትን ሰባት ኣብ ሃገረ ካናዳ ቀዳምነትና እዩ። ሚኒስትሪ ጥዕና ካናዳ እምባር ከስ ክቡራትን ክቡራንን ሰማዕትና ካብዘን ኣብ ላዕሊ ተጠቂሰን ዘለዋ ሃገራት ማለት ካብ ዩጋንዳ፣ ደቡብ ሱዳን፣ ዲሞክራቲክ ሪፐብሊክ ኮንጎ ናብ ካናዳ ንኽትመፁ ትዳለው ዘለኹም ዜጋታትና ክሳብ እቲ ዝተወሰነ መዓልቲ ዝኣክል መደባትኩም ብኣግኡ ሰሪዕኩም መዓልታዊ ህይወትኩም ክትመርሑ ነዘኻኽር። ሓበሬታ ሓይሊ እዩ። ንዘይፈለጡ ምሕባር ድማ ብልሒ እዩ። ዝኸበርኩም ሰማዕትና ብምቕጻል ናይ መንያ ናይ መን እትብል ጥዕምቲ ደርፊ ናይ ገዲም ድምፃዊ ስቴፋኖስ ኣብርሃም ዘማጅ ደርፊ ክተስተማቐሩ ብኽብሪ ንዕድመኩም።

ዝኸበርኩም ሰማዕትና በሉምባር ከስ ተመሊስናኩም ኣለና እቶም ንዓሰር ጤን ሃገራት ብትኽክል ዝመለስኩም ኣገና ነቶም ሓሙሽተ ድሽድሽተ ሃገራት በፂሕኩም ገና ኣብ ምፍታን ዘለኹም ድማ ኣገና ነቶም ክትፈልጡ ቅርቡባት ዝኾንኩም ግና ልዕሊ ኩሎም ኣገና ክንብል ንፈጡ ባርከስ ብ27 ሚያዝያ 1993 ውፅኢት ረፈረንዱም ምስ ተገለጸ ኣብ ትሽዑ መዓልቲ ንኤርትራ ኣፍልጦ ዝሃብኣ ሓሙሽተ ሃገራት ነይረን ዛተን ከዓ ሱዳን ግብፂ የመን ኢጣልያን ኣሜሪካን ነይረን ብድሕሪ ዘን ሃገራት እዚኣተን ስዒበን ንኤርትራ ኣፍልጦ ዝሃብኣ ሃገራት ድማ ስዑድ ዓረብያ ሩስያ ጀርመን ብሪጣንያን ቻይናን ነይረን ከምኡ እናበለ ብምቕጻል ድማ ንኤርትራ ኩለን ሃገራት ዓለምና በብመዓልተን ኣፍልጦ ክህብኣ በቕዐን ኣለዋ ብምቕጻል ሒለለይ ዘርእስታ ናይ ገዲም ድምፃዊ ኣኽሊሉ ፎቶ ተፈኖ ደርፊ ክተስተማቕሩ